ልቤ ሳልሰራለት ለልቤን ማረፊያ ልቤ ሳልሰራለት አለኝ ባንባው አለኝ ልቅሶ ልቅሶ አለኝ ባንባለኝ ልቅሶ ልቅሶ የኖርኩበት ቦታ ስፍራው ዳዋ ለብሶ የኖርኩበት ቦታ ስፍራው ዳዋ ለብሶ የኖርኩበት ቦታ ደዋምን አለበሰ የኖርኩበት ሀገር ደዋም አለበሰ የተነጋገርኩት ቃሌ ማፈረስ ቃሌ ገባሁት ቃሌ ነው ፈረሰው ቃሌ ገባሁትኝ ቃሌ ነው ፈረሰ እስቴ ቻል ቻል አድርገው ሆዴ ቻል አድርገው ሆዴ ቻል ወርካ ገር ይሰፋል